ናናየጀሁኑ ሙሰይባ ተከፈሁ ሂመን ረስከላንግ ኤናየ ኒዕመት ደዛፊ ነመ ኤና ቡናን ከንከሸበሬ ሂመንግ ኪበይን ሁሪሃ ሙሰይበት ፊላ ሂንግጄ ሀመ ከሸበሩም ኤናወኒ ሊቡኑ ከንተክን ኡፋ ፈኽሩ ርፈይ